እዚ ካብ ፍራይስ ራድዮ ፎር ሽትጋት ዝፍኖ ድሃ ኤርትራውያን ተቐማጦዎች ሽትጋርትን ከባቢያን እዩ ድሃ ኤርትራውያን ብ99.2 ሜጋሃርስ ካብል ንዝጥቀሙ ብ102.1 ከምኡውን ብኢንተርኔት ንኽትከታተሉና ትደልዩ www.price-radio.de ይመሓላለፍ።

0: አንቺ ባንዴራ አትይባ ገለበል ማበጃኺ መንናኺ ባይሪም ኪብኳኑ ዛአቶ ወቃል ዘይጠልም
1: ዘይቀፍ አለ and Aaron

0: ቀደም ምግባር
1: አራይ ኩብራት ተኸታተልቲ መደብና እዚ መደብ እዛ ሙዚቃ ጥዕምቲ ጣዕሚ ዜማ ናይ ተስፋይ መሃሪና ቢልና ባንዴራና ስካዕ ክንደይ ተንበልብል ከም ዝቐኔት ክፅዋዕ ከም ዝቐኔት መንነትና ስካዕ ክንደይ ሰማይ ዓሪጉ ከም ዝቐነ ኩላትና ተሓጒስናሉ ኢና ዝገበርናሉ ድምፂ ኸ ውዕውዕ ዝኾነ ናይ ህዝቢ ተሳትፎ ወይ ቆፍኡ ከም ተተንከፈ ኮይኑ ህዝቢ ኩሉ ክሰርሓሉ ዝቐነአ ናይ ሓቂ ዓወት ኢና በፂሕና እሞ ዮሃና እንዳበልና ኣብዚ ካብቶም ምሳና ክጉስጉሱ ድቆኑ ድቐነዩ ኣያታትና ኣብ መስመር ኣሎ ዘራፅን ከመይ ተሓድር ከመ ኣለኻ?
2: እግዚኣብሔር መስገን ድሓን ሚካኤል ስያስ ከመይ ሓዲርኩም?
3: እግዚኣብሔር መስገን ፅቡቅ። እንኳ ሓጎሰና ድማ
2: እንኳ ሓጎሰና ዮሃና እዋይ
1: ሓራይ እሞ እንታይ ክትብለና ትደሊ? መግለፂ እኳ ስኢናሉ እንዲና እንታይ ትብለና ነዚ ኩነታት ከመይ ትገልፆ ብሕፅር ድበለ?
2: ዋ እዚ ኩሉ ኤርትራዊ ባዕሉ ክከታተሎ ዝቐነ መደብ ስለ ዝኾነ እቲ ዘገርም ግን እቲ ሽም ንገዛእ ርእሱ ሽም መርሕ ጥዋፍ ብሪ ከም ዝበሃል ስኒት ማለት ፍቕሪ ውህደት ማለት እዩ ፅንዓት ናይቲ ህዝቢ ዝተረአ ብዚ እዋን እዚ ከዓ ንዓና ከም ንእሽተይ ሃገር ወላ ሓንቲ ክሳብ ክገብሩ ይክእሉን እዮም ዝብል ግምት ዝተረአየ ብዝተዓፃፀፈዮ ትቁፅሪ እሞ ከዓ ዓብኡ ንእሽትኡ ብግቡእ ተኸታቲሉ ኣብ ድጀመሮ ፕሮጀክት ኣብ ዓወት ከብፅሖ ኢሉ ከይደቀሰ ክስታ ምግባሩ ኣብ መወዳእትኡ ከዓ ብናይ ኣፍሪካ ጥራሕ ዘይኮነስ ብዓለም ደረጃ እቲ ናይ ድምፂ መሃብ ፀብለልትነት ኣርእያ ኣብ ቀዳማይ ደረጃ ምስርዓ ንኩሉ እቲ ዝፃዕረ ላዕልን ታሕትን ዝበለ ከይደቀሰ ትሰርሐ ብምሉኡ ኣብ ውሽጥን ኣብ ደገን ዘሎ ህዝብና ዮሃና ክብሎ ፈቱ እዚ መኸተ እዚ ብዙሕ ትርጉም እዩ ክወሃቦ ዝኽእል በቲ ሓደ ፅንዓትና በቲ ሓደ ሓድነትና ንኩሉ ዘመስከረ ንሕና ጥራሕ ደይኮና ሕጂሲ ከም ኣብነት ኢትዮጵያውን ንገዛእ ርእሶም እቲ ውህደትና እቲ ሓድነትና ኣብ ዝኾነ እዋን ብዝኾነ ይኹን ምፍልላይ ዋላ ንኣሽቱ እተሃለወ ኣብ ሃገር ክመፅእ ከሎ ኣብ ጉዳይ ንቁም ነገር ተበገሰ ውልቀ ሰብ እንተኾነ ሃገራዊ ኮይኑ ሽሙ ኣፀዊዑ ሃገሩ ከፀውዕ ድብገስ ከዓ ኩሉ ብቕንዕና ክድገፍ ስለ ዘለዎ ከዓ ኩሉ ተሓባቢሩ ከምዚ ምግባሩ ከዓ ናይ ብሓቂ ደሐጉስ እዩ። ስለዚ መንእሰያትና ኣብዚ እዋን እዚ ኣብ ዝተፈላለዩ ውድድራት ናይ ዓለም ከምዚ ጎሊሖም ክትሪኦም ከለካ ከዓ እዛ ሃገር እዚኣሲ እምበኣር ሰብ ኣለዋ ዘብል እዩ። ስለዚ ኣነ ብወገነይ ብጣዕሚ ደንጢን ይቐኒ ብሓፂር ግዜ ከምዚ ኢሉ ተህዝቢ ብሓደ ተሲኡ ክዕውታ ኢሉ ምብጋሱ ኣበጊስዎ ኣብ ዓወት መብፅሖ ከዓ ብጣዕሚ ትሐጉሰ። ስለዚ ንኩሎም ኣብዚ ዝፃዕሩ ከዓ እንቋዕ ሓጎሰኩም ክብል ይፈልቱ።
1: ንሕና እውን እንቋዕ ሓጎሰካ ይቐኒየልና። ናይ ሓቂና ነመስግን። ብሩክ ሰንበት ዘራፅን
2: ብሩክ ሰንበት ኣብ መገሻ የደለኹ ይቐኒየለይብሩክ ሰንበትብሩክ ሰንበት ቻው።

ክቡራት ተኸታተልቲ መደብና እዚ ዝቐነናዮ ናይ ብሓቂ ንሕና መን ኢና ካበይ ኢና በቑልና ንሕና ኣዱሊሳውያን ኢና ንሕና ካብ ቄሕ ባሕሪ ካብ ቀርና ኣፍሪቃ ደቂ ኣዱሊስ ኢና ንሕና ደቂ ቀሓይቶ ኢና ደቂ መጠራ ኢና ንሕና ኣዳላውያን ኢና ንሕና ደቂ ናቕፋ ኢና ደቂ ሳሕል ኢና ንሕና ነቲ ዘይከኣል ንኽእል ኢና ንሕና ኤርትራውያን ኢና መን ከም ምዃንና ከዓ ሕጂውን እንተኾነ ትማል ርኢናዮ ውሑድ ህዝቢ ውሑድ ዓቕሚ ንዓቕሙ ግን ሽሕ ብሽሕ ኣራቢሑ እንታይ ከም ዝኸውን እንታይ ከም ዝመስል ዘረአየ ህዝቢ እሞ ዮሃና ደጋጊምና ምናልባት እቲ ክንበፅሖ ዝደለና ክንገብሮ ዝደለና እኳ ካልእ እንተኾነ እቲ ናይ መጀመርያ ዓላማ ግን ናይ መጀመርያ ሲል ግን በፂሕናዮ ንሕና ሽምናን መንነትናን ተዓቂቡ ዝነብረሉ ክንገብር ስለ ዝደለና ጥራሕና ዝኩሉ ክንገብር ቀኒና ጌርናኻ በፂሕና እንቋዕ ሓጎሰና እንቋዕ ኣብ ቀዓና ክቡራት ኤርትራውያን ኣብ ውሽጥን ኣብ ደገን ዝርከብ ህዝናካ ብምሉኡ ነመስግን ነዛ ጣዕመ ዜማ ክንውዳእ ዓይና እሞ ካልእውን ጋሻ ኣብ መስመር ክህልወናይ

0: ክቡራት ተኸታተልቲ መደብና ሕጂውን ናብ ሓደ ኣያ ኢና ክንመፅእ ኣብዚ ከባቢና ካብ ዘለዉ ኣያታትና ንዓና ማለት እዩ ነቶም መዛንኹም ካ ሓውኹም ብፃይኩም ማለት እዩ ከመይ ተሓድራያ ተስፋይ?
1: እግዚኣብሔር ይመስገን ክብሪ ስፋሕ ፅቡቅ ኣለና ድሓን ኣለና
0: ሓራይ እሞ ተሓጓስ ከመይ ኣሎ እንኳዕ ሓጎሰና
1: ዋ እንታይ እሞ ሓጎስ ወሰን የብሉን ከምዚ ልህባሎ ንክንትኮስ ዘሊና ብተሓጓስ እቲ ፍረ ፃዕሪ ዘካየድ ዝቐኒ ኣብ ግብሪ ብምውዓሉ ብጣዕሚ ምዕቀኒ ዘይብሉ ሓጎስ ኢሉ ስምዓና ደሎ
2: ክሰርሕ ቀኒኻስ ኣይደቀስካን እሞ ሕጂ ብናይ ተሓጓስ ድማ ኣይደቀስካን ትኸውን
1: ዋ እወ እወ ግን በበይኑ እንዲ እቲ ሓደ ዘይምድቃስ ሻቁሎት ዘለዎ እዩ እዚ ሕጂ ግን ብተሓጓስ እዩ ስለዚ ክልቲኡ እኳ ድቃስ ዝኽእል እንድሕር ኮነ እቲ ሓደ ምስ ሻቆሎት እዩ እዚ ግን ብዝተሓጓስ እዩ ብሩህ መፃኢ ናይ ኤርትራ ዝሕብር ከም ምዃኑ መጠን ብጣዕሚ ብተሓጓስ ናይ ደቀስና ውሓዲርና
2: ድኻም ዝበሃል ስየለን ማለት እዩ
1: ፍፁም ዋ ንዓባ ፅዒርካ እንድሕር ተዓዊትካ እቲ ድኻም ከምዚ ነፍስኻ ረስሕካ ማይ ትሕፀቦ ከምኡ እዩ እቲ ሓጎስ ነቲ ድኻም ጥርግርጋ ብል ዝጉሕፎ ስለዚ ዋላ ሓንቲ ብጣዕሚ ተሓጉስና ስለ ዘለና ድኻምና ከማናይነ ፅብፅብኒ ኢና
0: ሓራይ ነዚ ዝቐነናዮ ስጋዕ ሕጂ በፂሕናዮ ዘለና ብሕፅር ዝበለ ኣያ ተስፋይ እንታይ ክትብል ትደሊ እንታይ መልእኽትኻ?
1: መልእኽተይ ኤርትራዊ ኔርናን ዲና ንሕና ቅድሙ ኔርናን ዲና ንሓደ ዕላማ ዝኾነ ዝሓተና ዘበለ ህወትና ካይተረፈ ንውፍእ ህዛብ ከም ዝኾና ንሕና ንፈልጥ ኔርና ኢና ዓለም ግን ብኣጉልያ ትርእየና ነራ በቲ ሕማቕና ጥራሕ በቲ ብፀላእትና ዝግበር ዝነበረ መንዛሕቲ ግዲ ኮይኑ ካልእ መልክዕ ይህቡና ፀኒሖም ሕጂ ግን ንሕና ግን ነቲ ድፀንሐ ፅንሒት ስንኻ ንኺስካ ንዕላምኻ ንምውቃዕ ወይ ሃገርካ ክብራ ንምሕላው ዝግበር ፃዕሪ ብግብሪ ርኢናዮ ህዝቢ ኤርትራስ እንደ ኣብቲ ዝካየድ ዝነበረ ብማዕዶ ዘይኮነ ከም ኩሉ ህዝቢ ኤርትራ ኣብ ቤትናም ከም ዘሎ ኣብ ቅድሚ ስኒት ኮይኑ ነቲ ዕላማኣ ዝድግፍ ከም ዝኾነ ዘመስክር ስራሓት እዩተኻይዱ ናይ ብሓቂ ሙሉእ ህዝቢ ኤርትራ ኣብ ደገን ኣብ ውሽጥን ንስኒት ኣብቲ ዕላማ ዝተበገሰተሉ ተኮርዕ ምኳናት ስኒት ከም ሽማ ስኒት ህዝቢ ኤርትራ ዝተቀልቀለሉ ስለዝኮነ ብጣዕሚ ንመግለፂ የብሉን ብከባቢና ደረጃ እንድሕርኢካ እውን ብጣዕሚ ንድዒ ህዝቢ ኤርትራ ሲ እንቋዕ ካባካ ኮንኩ እዩ ዘብል ገሊፅካ ዘይውዳእ ተሳትፎ እዩ ኣርእዩ ኣብ ሓፂር ግዜ ተበጊሱ ነቶም ንዓና ከውድቁና ዝከራኸሩ ዝነበሩ ዳርጋ ብምዚ ናብ ሸለታ ትራዋርደድዮም ዝብልዎ መወዳእታ መጥቃዕቲ ጀሚሮምና ህዝቢ ኤርትራ ካ ብምሉእ ኣብ ውሽጢን ኣብ ደገን ነቲ ዝወሪ ዝነበረ መጥቃዕቲ ግብሪ መልሲ ንምሃብ ዝወሰዶ ስጉምቲ ብጣዕሚ ኣነ ንስ ከማ ንሕጉስኒ ናይ ብሓቂ ስለዚ ቅድሚ ሕጂ ኤርትራ ብብንያም ግርማይ ገር ኣብ ዓለም ካበይ ዝመፅኦም ኢሎምና ሕጂ ከዓ ዳግሜ ከዓ ዘይተፀበኻየ ከዓኒ ብስኒት ጓልና ከዓኒ ስኒት ህዝቢ ኤርትራ ኣብ ዓለም ዝቀላቀለሉ ህዝቢ ዓለም ንኤርትራ ሃገር ከም ምዃና ነካስ ምዃኑ ሓበኛ ምዃኑ ዝመስከረሉ ኩነታት እዩ ተፈጢርና እሞ ኣነ ብጣዕሚ ደስ ይብኒ
0: እንቋዕ ደስ በለካ ንሕና ውን ደስ ኢለና እዩ ንኩሉ ንዓኻ ጥራሕ ዘይኮነ ብምሉእ ህዝብና ኣብ ሙሉእ ዓለም ኣብ ውሽጢ ኸማን ከይተረፈ በቲ ዘሎ ድሩት ዓቕሙ ኸማን በቲ ዘሎ ድሩት ዓቕሙ ኸማን ናይ ብሓቂ ህዝብና ዮሃና እንቋዕ ነቲ ንደልዮ ኣብ ቃዓና ምናልባት ናይ መጨረሻ ዓድል ክበካ ወዲእና ኢና ብኣና ወገናያ ተስፋይ ኣብ ርክብ እንታይ ንገብር እንታይ ንሰርሕ ነ ዘሎ መፃእኸ እንታይ ክንገብር ኢና መስናታ ራእ እንታይ ክንሰርሕ ኢና ንዝብሉ ዕላማታት እውን ንከታተል ኣማን እውን ኣብ መስመር ዳሓር ፅንሒ ኢሉ ክህልወና እዩ እንታይ ክትብል ትደሊ ምናልባት ትብሎ ትደል ተዳሃልዩ
1: ክብሎ ዝደሊ እንድሕራልዩ እቲ ግብሪ እቲ ኩነታት ባዕሉ ይዛረብ ኣሎ እቲ ኩነታት ይዛረብ ኣሎ ዝብሎ ዘለኹ እንታይ እዩ እቲ ህዝቢ ኤርትራ ብጥራሕ ብትፅቢት ዘይኮነ ብግብሪ ንዚ ተለሙ ዕላም ዝትግብር ምዃኑ ኣርኢና እንዲና እሞ حجون نمتعون تماسا سالي خالي كومو من اسياتنا ابتدي ترفنا زر العمام كعمو من اسياتنا قربا سلزلو نحنا خاني بني من بزي قدس عطا حساس بانا زفالة لنتغني نار رائعنا في اللي زهلو انان دهركني ابها قرنتنا زلو قدنتقن بزانا سنتقيرو امسكري امو نزي ستنيت كمشما ستنيت هزب ارتراون زقل سلزغني نزي ستنيت زي نزي ترفنا زل عمام كاني كعممنا الدلواتن كونا لنا اما جارشا هموزقنا زدلي بفلاي نزي ابزخبابينا نتي عببوتو نيرونديو كين نتي زلخايا بوتا نتي تقاخا زلو بتي زقبر كايو بتي تريو زلهان ديها تزارب انا بحقي ني اشتدقاردين كبابيان البانجن آلن علوم كلهم سانا تساتيفهم عبزز قبر زنبر غلس عبقوننا خوينهم سلس تقاسو ومخا هزبئ شتدقار دخاني كاي دكاسي ودو والو عبي نشتيو عبزي عود كالسي زد اللي عبركتو قريمو بسقانا يبسحايو النابلكو لمتعي زمتع علاما خاني كم زنا يسيني تقرنا عبعوت كان عوتو زلني تمني الدرات يبلو النابلكو زربا يدمدم
0: حرايم لالبات هبتي مدوات ناي رأن علاما ناي قوالنان حفتنان حجون كتازس لزغونة بزي نغرأة ونمدرخ إلى زي كونكوس ناتي حلمتات ناتي دليت زغونة بروجيكت لزلن إلى تبل نيرا عوبت بروجيكتون كتازل زغونة أتوكروه هلو نخلالو بزي قات آمي من لالبات نهزبة الله وطولو
1: وقرم السنين كتب قس كلا نابزي زبق قسا مخنيات بعلا قريصة علامة لني لا تير نسخان ولا بناي بموتنا يدي أنا كريبس ونا يحافتا خاني زلوا تساقمات مبقسي قيرا اندياتا بقسا سلزي زي انتايو نعوء حدا مدهاني تخوون زخيل حدا مكالل تخوون زخيل اب ارترا قلب بروجيكت المقبار مدبار لها سلزي نتاينا نبل زلنا ننفسها قنجنا أنا عالم نمر أي زي كوني نتي حاسباتو زلا بروجيكت نخاطو أووتي لأيها تبقسا سلزين هنا خاني نزو بروجيكتي بروجيكت بعد أي بقس مبر بروجيكت كل هزب إرترا سلزو خوني هزب إرترا أبتو بروجيكت ناتا حجون معز أخوفيتي سبينا سلزلو هزب بروجيكت ماتان نخوت كلنا خمزو كلنا نخطعوه تساتفنايو نتو بروجيكت زو ساعتون كنساتف ما عاد اخافي تدس بيه الناس زلو قداي سلزخوني حجو نزو بروجيكت زي اب معلا خنوعلو اي اجامنا خنبركت نهزبي ايرترا فيلاي كان نزو ابدك زلنا كاو انا باخا نزو ابشتتقار تقالو سزخونيو نو بروجيكت اخا نعوه نفسنا دلوات نقبرا لنا الى اللي بوايا غري
0: يا غني يلنا ناي بحق نمسكن ايات اسفا بروح تنبت
1: بروح تنبت بروح تنبت يا وي غني لك
0: حار
3: تريا is already proud. There are moments in history when the final result matters, and then there are moments when the journey itself becomes the victory. For Eritrea, Snit Habtib's journey at Miss World 2026 has become one of those unforgettable moments. She arrived on the world stage carrying more than
0: a khatatel tmedabna azi kapti life zgbar znawrana itmali belnayu bizaba ertrawyan kizrab kollo biflay nisnit tohnatat fuli kunatatkom hanu okay amasmer alanna gasha Hello?
4: Hello, okay. I'm Mr. Hello? Alan Nagasha. Hello? Hello, okay.
2: Hello, Aman?
5: Merhaba.
2: Merhaba. I'm Mr. Alan Nagasha.
5: Good. What's up? Merhaba.
0: Aman, how are you talking
5: about? What's up, Mr.
0: All right. I'm Mr. Alan Nagasha. I'm studying at Tina Lana. كمي يالو خنطات تحقواس تفارار نقرات كمي سمعك انت يالو حدش نقر
5: ብጣዕሚ ሓጎስና ዓብዩ ብጣዕሚ ተሓጊስና ሰሓብ ሕጂ ዳርጋ ይወፀን ኣነ ኳ ኣጋጣሚ ዕድል ገርና ፍራንክፎርት ናይ ሓደ መስከረም በዓል ስለ ዝነበረና ድርብ በዓል ገርና ኢና ፀንቢልናይ
0: ኦኬ ፅቡቅ ናይ ባሓቂ ፅቡቅ ኣማን ተሓጎስ ብውሽጥን ብደገን ንዓና ተሓዋወሰ ነገራት እዩ ቀሊል ነገርካ ኣይኮነን ንእሽቶ ህዝቢ ዓቕሚ ዘይብሉ ህዝቢ ዘይጥቀስ ዘይለዓል ህዝቢ መጀመርያ ጀሚሮም ሞዮም መንእሰያት ስፖርተኛታት ከም ኣምባሳደራት ኮይኖም በዓል ዳንኤል መርሃዊ ድሕሪኡ ቐፂሉ ናይ ቢንያ 24 ሕጂ ከዓ ሃንደበት ከዓ ከምዚ እንታይ ዝበሃል ሳርፕራይዝ ሓደ ንዓናት ፍሉይ ዝኾነ ነገር እዩ ሃንደበት መፅያትና ጓልና ፅምዶ ፅምዶ ፅምዶ ክንብል ቀኒ ነርና ሲ ነቲ ፅምዶ ሓሊፍና ተፃሚድና ኩሎም ጎረባብትና ውን ኣጆኹም ንሕና ውን ከምኡ ኢና ንደሊ ክብሉ ከለዉ ሕጂ ከዓ ሃንደበት ከዓ ሽማ ዝመርሐ ጓልና ከዓ ስኒት ጓልና ከዓ ናይ ሓቂ ሓደ ነገር ብልጭ ኣቢላትልና ነዛ ሃገር ነዚ ህዝቢ ፍሉይ ዝኾነ ተኣምር ጌራትሉ ሞ እስከ ኣብዚ እንታይ ኣለካ ብሓፈሻ መእተው ክኾነና
5: ያ ብጣዕሚ ብምንታይ ሃማን ጅሙሮ ጥፊእኒ ዋላ ኣብዚ ኣያታተይ ባዕልዳየ ዘራትን ኣቦይ ተስፋይ ዘርቦ ዝፀንሑ ብዙሕ ነገራት እንዲ እንደ ንዓናስ ካብዚ ካብ ላዕሊ ዝተላኸት ኮይኑ ይስምዓካ ንዓና ጥራሕ ዘይኮነት ንዓለም ከተርዮም እትስእሊ ናይ ኤርትራዊ እንታይ ከም ዝመስል እቲ ፅባአና ሓድነትና እቲ ልዋሃትና ለዋሃት ምዃንና ዘርኢ በቢ ዓይነቱ እንደ ነጥብታት ጠቂሰ ኣይውዳእን እዩ ምክንያቱ ጠጥዕሙ ኣላት ኣሎ ዝበሃል ተሽማ ብዓብ እዩ ስኒት ሲኒት ይኹል እዩ መግለፂ የብሉ እንድሕር ሲኒት ናይ ብሓቂ ሲኒት ወሪዳትና እሞ ብላዕሊ ሲኒት ተሳኒና ብሓንሳብ ነዚ ዝቐኒ ናይ ፅባይ ውድድር ጥራሕ ዘይኮነስ ንዓና ከም ኤርትራውያን ንደገ መልክዕና ተደዊኑ ዝነበረ ምስ ዓለም ማዕረ ሰሪዓትና ኤርትራ ኤርትራ ስሃብ ትብል ኣብቲ ናይ ዓለም ክስትያት መዝሙር ናይ ሃገርና ተዘሚሩ መግለፂ የብለኝ ዘረባ ጠፊእኒ ዋላ ዝተስተቕለለይ ተሎ ተኸውን ኩሉ ፋሕፋሕ ኢልንሎ ጌና ክሰርሑ ይከኣልኩን ብጣዕሚ ኣኩሪዓትና ይቐኒ
0: እወ ብዙሕ ነገራት እንዲ ዘሎ ሓጎስ የንብዕ ሓጎስ የስሕቕ ሓጎስ ዝተፈላለየ ክስታያት እዩ ዘብለካ ኣነ እውን ልከ ከምኡ ዓንተ ወይ ከምኡ ክሳይ ኮይነ ነይረ ፈራርቀካ እዩ ከምቲ ዝበልካዮ ምስልና እንታይ ነይሩ ናይ 4-5 ዓመት እንታይ ዓይነት ህዝቢዮም እንታይ እዮም እዚኦም ኣብዚ ኸድካዮ መእተው ትስእ ናብ ስራሕካ ኣብ ገሊኻ ገሊኻ ሕጂ ከዓ ከምዚ ዓይነት ንኩሉ ሓሊፍና ንኩሉ ሰጊርና እንታይ ዓይነት ሕብረተሰብ ምዃንና ነቲ መጋበያ ዝግለፅ ዝነበረስ ምናልባት ሓንቲላ ብጣዕሚ እዩ ብዛዕባ ኤርትራ ሲ ኤርትራውያን እንታይ እዮም ኤርትራውያን ከመይ እዮም ትገልፅ ብሓቂ ሓደ ኣፍሪቃውን ብብዝሒ ክሳይ ዝገብራ ናይ ባሓቂኡ ገሪምኒ ከመይዩ እንታይ ዓይነት ህዝቢ እዮም እዚኦም ከመይ እዮም እዚኦም ገሎ ክበሃል ከሎ ንዓኻ እቲ ብውሽጢ ትፈስስ ሆርሞናል ለውጥታት ብዙሕ እዩ ክሳይ ዝገብረካ እንድዕ ኩላትናስ ዕድመን ጥዕና ንወሲኽና ሓዲርና ኣለና ካብ ሕጂ ንኒኦ ከዓ ብሩህ መፃ ኢና እሞ ኣማን እዛ ቆልዓ ብዙሕ ሕልምታት እዩ ደለዋ እንታይ ካኢላትና ኣላ እዚስ እዚ መፂኒ ዘሎ ድምፅታት ኢላ ናይ ፍቕሪ ደብዳቤ እዩ እቲስ ሌተር ኦፍ ላቭ ኦፍ ሌተር ገለያ ኢላ ሕጂ ንዓና ዘመሓላልፎ መልእኽቲ ኣሎ እንታይ ና ክንብል እንታይ ና ክንገብር እውን ገለ ብድሕሪ ዘትሕዘካ ክሳይ ኣሎ ሞ እንታይ እዩ እቲ ባህልኣ ከመይ ጌርካ ክትገልፆ ትኽእል
5: ከቢድ መልእኽቲ ዘለዎ እዩ ሰይዳትልና ላቭ ሌተርስ ክትብል ከላ ሲ እዚ ድምፂ ጥራሕ ኣይኮነን ሂቦምኒ እዚ ናይ ፍቕሪ ደብዳቤ እዩ እዚ ሓላፍነት እዮም ሂቦምኒ እያ ትብል ነረ ናይ ሓቂ ከዓ ንሕና እቲ ሓላፍነት ተበጊሳቶ ዘላ ክትወስድ ብፍላይ ናይ ኣእምሮ ፀገም ናይ ነበረስ እዚ ናይ ዳውን ሲንድሮም ዘለዎም ብሂንደሮን ገለታት ነዚኣታቶም ሓላፍነት ተሸኪመ ከቢል ኢላ እሞ ንሕና ሃኒ ኣብ ጎና ኮይና ኢና እዚ ኩሉ ክንሃለ ክዘቐንደና ካብዚ ዝሓለፈን ላዕሊ ግን ብሕጂ ዝያዳ ሞራል ዘድልያ እየ ዝብል ምክንያቱ እቲ ስራሕ ቀሊል ኣይኮነን ኣብ ናይ ወፂኻ ናይ ቁንጅና ውድድር ዘይኮነቲ ንክንደይ ፅጉማን ሽጉሮም ክትፈትሕ ተኮይና ኣብዚ ንስኒት ዝያዳ ሞራልን ብትብባዕን ክንህባ ብሕጂ ዓብዪ ስራሕ ፅበየና ኣለ እየ ዝብል
0: ሓራይ ክዕርፈካ ክትምላኣልና ምእንቲ ብቓላም ብድምፃን ዝገበረታ ሕፅር ዝበለት ኣላ ኣማን ናብኣ ኸነብል ኢና ንህዝቢ ከዓ ክነገልፀሉ ማለት እዩ
6: I believe that these votes are not just numbers. They are a love letter, according to my country. A love letter on behalf of those that see themselves in me as a caregiver for a child with Down syndrome. They are love letters that come from a young nation of very few people, but see themselves and represented in this grand stage. And these are love letters that are encouraging me and supporting me to this position. And I would like to say to them, thank you. Thank you so much for trusting me, for believing in me. And I would like to appreciate them for giving me this opportunity to represent them. Thank you. I believe that these votes are not just...
0: Okay. Aman?
5: Yeah.
0: Kamzi Bifillai, Kapta Alata.
5: Yeah, Hamza Zalata.
0: Yeah. Yeah.
5: ብጣዕሚ ልቦና ገርመካ እዩ ምስቲ ዕድሚያ ንእሽተይ ምዃነ ብኸም ኩሉ ተክሳያት ፍልይ ዝበለት ፍጥረት እዩ ዘብላ እዚ ናይ ደብዳቤ ፍቕሪ እዮም እዚ ቁፅርታት ኣይኮነን እዚ ልዕሊ ከባቢ ዳርጋ ናብ 14 ሚልዮን ዝፅጋዕ ድምፂ ነይሩ ንሕና ኤርትራውያን ብዙሕ ግዜናን ገንዘብናን ደበልናሉ ንዓና ብዙሕ ኣይኮነን ምስትሳ ዝገበረቶ ክትሪኦ ከለካ ንዓና ንኤርትራስ ሕሳብ ቦሞን ኢማጅን ንሕና ብመንግስቲ ኤርትራ ዋላ ሓደ ናይ ካምፔን ተጅመር ነይሩ ነቲ ናይ ኤርትራ ኢመጅ ንክቅይር ገለሉስ ሚልዮናት ከፊ ኢሉ ከማነይ ነዚ ሳሰብ በሎቶሳይ ምስ መፀን ነይሩ እሳ ዓብዪ ነገር ኣቢላ እሞ እዚ ላቭ ሌተርስ ከመን ክውሕዳ ካሊእ ዝግባእ እሞ ነይሩ ሕጂ ከዓ ንሕና ኣብ ጎናክለክ ጥራሕ ኢና ክንብላ ዘለና
0: እወ በዚ ኣጋጣሚ ኩለን ኣሕዋትና ኣዴታትና ብርሃን ናትና ምዃነን ፍቕሪ ናትና ምዃነን መግለፂ ሓድነትናን ፅንዓትናን ምዃነን ኩርዓት ባህልናን ልምድናን ምዃነን ኣዴታትና በዚ ኣጋጣሚ ብስኒት ንዓኽን እውን ፍሉይ ምስጋና ይብፃሕክን እየ ድብል ቀሊልካ ኣይኮነን ናትክን ምልክት እዩ ናይ ስኒት ሕጂ ክንርኢ ከለና ኣነ እውን ምስጋና ንኣማን ክሳይ ይገብሮ ኣለኹ ኣማን ናባኻ ክምለስ እየ ምስጋና ናብአን ኣክል
5: ኣለኻ ኩላ ግዜ ኤርትራዊት ጓል ምስተይቲ ዝጀመረቶ ነገር ኣብ ዓወት እያ ተብፅሖ ዋላ ብኣልሲ ህዝቢ ኤርትራ ኣጋጣሚ በዚ ሓደ መስከረም ጥራሕ ተተመሊስና ብረታዊ ኣልሲ እንዲ ነይሩ ኣብዚ ኣብዚ ኣጋጣሚ ብሓደ መስከረም ዛርጋ ልክዕ ብረታዊ ኣልሲ ፍቲ ናይ ዓለም ስተጅ ወሪዳ ብዛዕባ ኤርትራ መዲራ ተቃሊሳ ማለት እዩ ሕጂስ ኩላ ግዜ ኤርትራዊት ጓል ንስተይቲ ዝሓዘቶ ስራሕ ፅፉፍን ዕውት ኒሞኒ ካልእ ካባታተ ናይ ትፅበን ያ ንመፃኢ እውን ኩላ ግዜ ዝኾነ ኣሕዋትና ደቅና ኣብ ዝተፈላለየ ስፖርት ድዩ ዋላ ከምዚ ዓይነት ውድድራት ድዩ ዋላ ቢዝነስ ዓለም ድ ኣብ ገለ ኩላ ግዜ ኤርትራዊ ዝተበገሶ ንሕና ብጎኒ ጠጠው ኢልና ከነተባብዖን ክንሕግዞን ጥራሕ ከም ዘለና እዩ ዘርእየክ
0: ዋ ምናልባት ሓንቲ ናይዚ ዝቐነናዮ ቅነ ክነዕልል ከለናስ ኔራ ገለገለ ኣሕዋትና ነእትዎ ትሰልዲ ነእትዎ ገለ ብሉ ገለ ከዓ ሓንሳ እንደንፅናሕ ብዓቕልን ልዝብን እንዳረኣና ይኸይድ እዩ ዘሎ እቲ ፍልልና እንዳረኣና ሻለካ ድቃስ ዘይብልካ ሰምከ የበልካ ኻ ሰሙን ሙሉእ ክሳይ ዝኸይድ ነይሩ ነዚ ብኸመይ ሕፅር ዝበለ ክትገልፆ ትኽእል ኣማን ሓወይ
5: ያ ፅቡቅ ኣለካ እቲ ድሌት ናይቲ ነእትዎ ዝብል ነበሮ ንርዳእኒ እንዲ ምክንያቱ ከይንሰዓር ገንዘብ ኣብ ኢድና ዋፂና ይኸለናስ ብገንዘብ ከይትተርፍ ዛጓልና ሓፍትና ዝብል ክስታይ ካብ ሓልት ዝተበገሰ ምዃኑ ንርዳእኒ ግን ንሕና ንብል ነበርና እቲ ራሕቀትና እንዳሓለና ንቋፃፀሮ ንከታተሎ ስለ ዝነበርና ብሆም እዩ ምክንያቱ እቲ ገንዘብና እኹል ገንዘብ እንዲና ኣጥፊእና ናብ እቲ ድምፂ ክንህብ ብውልቂ ዋላ ብግሩፓት ኮይና እዚ ግን ብውሕድ ዝተ ገንዘብ ዝተተካኢሉ ስፅናሕ ሞኒ ድሕር ኣድላይ እተዘይኮይኑ ሃኒ ናብቲ ናታ ተሓስቦ ዘላ ፕሮጀክት ነቲ ናታ ተሓስቦ ዘላ መደባት ናብኡ ዋላ ተባዕለ ዋላ ንዓውን ንሞራል ብውልቂ ዋላውን ንሞራል መበገሲ ክኮና ዝብል ሓሳብ ስለ ዘበለና ኢና ከምኡ ንብል ነርና እንቋዕ ከምኡ ገበርናዮን ኩለን ተንተሪተን ነብራውተ ነትወንሲ ነቲ ውፅኢት ሓንቲ ምስ ቀይሮን ተገንዘብ ከዓኒ ሃፈት ምስ ረኽቦ ነይሮ
0: እያ እሱ ስለ ዝኾነ እዩ ኣብ ድብያ ጥራሕ ንፅናሕ መብዛሕትኡ ግዜ እታ ሰሙን ሙሉእ እቲ ዝውተር ነረት ኣብ ኩላትና ድብያ ጥራሕ ኣይንቕሰን ቀሲልና ንከታተሎ ትብል ገሊኣ ከዓ ምሻለካ እቲ ሒዝናያ ከለና ንምንታይ ከይመፁና ብፍላይ ኣብታ ማዓስያ ነራ ረቡዕ ድያ ገለ ናይጀርያ ክጎዩ ምስ ጀመሩ በቃ ኩሉ ሰብ እዩ ክሳይ ኮይኑ ሕጂ እዚኢታት እዋናት ዝዝክር ማለት እዩ ኦኬ ኣማን ምናልባት ብዙሕ ተዛሪብና ኢና መስለኒ
5: ብዛዕባባላ እቲ ድሌታቶም እንዲ ፍርሒ ከይትሰዓር ከይተብል ከምዝብልና ከለና ግን እቲ ኩሉ ከዓ ንሕና ከምቲ ንዓና ኣሚኖም እቲ ሓላፍነት ሂቦምና ክንዓልዩ ዝቐነና እቲ ከቢድ እዩ ከም ሓላፍነት ሒዝካ ድሓን ሓንሳብ ንፅናሕ ክትብል ምክንያቱ ከም ገለተ ትፈሽል ነይሩ እንታይ ክብል እያ ትብል ግን ተክሳያት እንዳረኣናይ እንዳተማኸርና ኣብዚ ዝተፈላለዩ ኣሕዋት ዓበይትና ኣሽትን ኣሕዋትና እንዳረኣይዎ መኽሩና ስለ ዝነበሩ ክነጋገ ይከኣልና ኣብ መወዳእታ ብኩሉ ዕውት ኮይኑ ማለት እያ በቲ ብድምፂ ተዓዊታ እቲ ገንዘብና ኣብ መወዳእታ እውን ኣብ መዓለኩ ውዕል ተሪፉሎ እቲ ዝተረፈ ሃኒ ተማየጥና ከመኢል ናብቲ ናታ ፕሮጀክትታት ክነብለሉ ግን ንድሕሪት ክመልሰካ ኣብዚ ፈለማይ ክንብገስ ከለና ዳርጋ ፈሪሕና እንዲና ነርና እቲ ስራሕ እዚ ገንዘብ ናይ ሰብ ክትእክብ ከቢድ ይኩላ ግዜ ኣነ ብውልቂ ሕጂ ከመስግኖ ዝደሊ ብዛዓወት ዘበለና ሓውና ተከባቢኹም እዩ ዝነብር መስለተ ዘጋጊ ኣማንኤል ኣብርሃም ደው ኢሉ ኣታ ኣማን ንዕባብ ጃሓትኩም ገለ ግበሩ ገለ ኢሉስ ብጣዕሚ ይብልን ብከምኡያ እታ መበገስ እያ ድሓን ክንሕግዘኩም ኢና ብዓቢ ዓቕምና ነቶም ከባቢና ዘለዉ ድሓር ንዓኻትኩም ማይ ካቢልኩም ስሓትኩም ብምስ በዕላ ቦይ ተስፋይ ገለ ኮይንኩም መሰበልኩም ዝያዳ እቲ ሞራል ሓይሊ ሂብና ኦኬ እዞም ኩሎም ኣሕዋትና እያታትና እንዳደለይዎሲ ስለምንታይ ብከምዚ ክተርፍ ደይ ንሕግዝ ኣብ ውልቂ ጥራሕ እንዲና ንሕግዝ ነርና ሓቢርና ደይ ንሕግዝ ኢልና ኣነ ሓቢርና ብሓንሳብ ኮይንና ኣብ ዝተፈላለዩ ኩርናዓት ብሹትጋርቲ ዋላ ሙሉእ ጀርመን ዘሎ ሰብ ተሳቲፎ ንሰብ ውን ንክሳተፎ ዓብዪ ጎስጓስ ገርና ተሳቲፍናዮ መዓት ድምፂ ኣብ ጀርመን ከይዱ ብውልቅታት ዋላ ብዚ ትገንዘቦም ዘይተኣከበ ክንደይ ኣሸሓት እዮም ብግሩፓት ኮይኖም ድምፂ ከቦ ኣኒም ናይ ጀርመን ብግምት ኣስታት ልዕሊ 10,000 ሮ ዝኮንሲ ኣነ ዝፈልጦ ኣለዉ ዝወፀ ማለት እዩ ገንዘባት ናብቲ ድምፂ ኣብዚ ተሪፉ ዘሎ ገንዘብ ከዓ ኣብ ፍራንክፎርት ከባቢ ሙሉእ ጀርመን ዘሎን ምዝ ናይ ሹትጋርት ሃልክዕ ኳት ሃዚ ይፈልጦኒ ክንደይ ተሪፉ ኣሎ ግን ብግምት ናይ ከባቢ 7,000-8,000 ሮ ዝኮን ተሪፉ ኣሎ ይብል እዚ ከዓኒ እንቋዕ ኩሉ ተሃዊኽናውና የተናዮ እዚ ገንዘብ ከዓኒ ነዛ ሓፍትና ናብቲ ሓሲባቶ ዘላ መደብ ንክበፅሕ ኩላትና ፃዕርና ዋላ ውን እዚ ኣሓውና ክብሮም ዕቁባ ስላሴ እውን ወዲ ሽትጋርት ይመስለኒ እሱእውን ኣብዚ ዓብዪ ጎስጓሳት እዮም ከካይዶ ኣኒዮም ኣብዚ ምሳና ናይ ወትስኣብ ግሩፕ ያ ደጊመ ከመስግኖም ነቶም ካልኦት ከናእሲለ ይኹም ክንዚኦም ግን ፍልይ ዝበለ ታራ ስለ ዝፃወቶ ዝነበሩ ተክስታያት ዋላ ውን ንዓይሲ ናብቲ ስራሕ ዳርጋ ሰም እዮም ደፋፊኦም እትዮም ን ክብል
0: እወ ልክዕ ፅቡዓላ እንታይ ዝበሃል ካብ መቕርብ መንቐርብ እንድዩ ሽቱትጋርት ዘለና ዝያዳ ምስሶም ፍራንክፈርት ዘለና ركب شتوتغارتن كبابيون مالته شتوتغارتن كبابيون زلو حزبي مس فرانكفورتن كبابيون زلو حبرتسب يعريو وقارارب سيو خام مقرمان قرب مالتي بخوم اينا خا سخانات كا ويب سايت خفيتكا عبزون مسغانا يبتحيوم عبالات عرو سبورت شتوتغارتن كبابيون سومون نتناتوم ناي مراها ببوزحان مدبات او اتيو كل حزبي كم قفو اتتن كفانه وقينو ساريحو كستو كستو كستو الكامت كاس من عالبات نتي بلنا تخيب لن منتي كلهم عبزيز تساتوفو عبوشنا عبد الجنز نوبرو اير تراويان بحافشة ناي بحق انا مسجن بفلاي ازدن قبرون نورنا حادنت اكال ربعي قمبار دياسبورا كمز عينت كسايم هلاونا يمل علنا يغزل لنا تصمدو تصمدو تصمدو خنو الكلنينا كال نغرات تسريح لو بكرنا افريكا حجها بعالم درجة كمزين رئي لنا سنيت سنيت سنيت نبلع لنا فقرن سلامن معبالين كان رئي اللوكي زي يكبرو خان تزبال كايا امان حاوي بروجكت قفح سلزلوة عبت بروجكت هون دلوات علنا كوم اينا خنبل عم اسمر تنح من البات حابريت اخت هلونا يا امان
5: راح حسب قدنا من بالك اجن تا نحنا بولك اسبات ولا حنت زعما كلنا نبرنا انت قديسنا بتنايتا ولا حفتنا عندنا بلنا اذا كله وطايتات كاني كله بزي قدس ب تسنيدو وعلى ورقات نزهون سبك محبريت اخر يزدلي خنبلون هالينا دحرز هون حتى تتعلقكم كملسن خلنا بخامي ما قدها تنفتان حتى بروجكت نساقاقرو مزناي شوتغارتن مزناي واتساب كروبة ملو جرمن زلو الدنب ايرتراين جرمن زبل اونا كلتيو بحان ساب كمي قرنا نبولون ازا حبريتاونا اب مزعي اسفحنا نهبوكم محنا بس قدامي حب الفوت
0: هاره اوكي
2: عم اسمر تنحنا اونا كبرات تغطتلتي حبريتات تتلوانا نابتن حبريتا يحزر حسرا بلا خبري تقدمي تحبريتا زخري بعد مسكرم أب كتما قايس سلاوتن يعتبل سبورتاو بعال أب قايس سلاوتن كنت اللو مود عامت عامت زقبرو نقدام علت عصر تغلت ورات شعات تغلتش عصران شدشتن أب قايس سلاوتن ككبريو أب قون خنت كل شعات قبرو أب قوننا كونو تساتفو يبلو لهو كاليتي حبريتا ناي غوبينغانيا اتلمو زخونه نقدت ناي غوبينغان كاب علت 10 تحدى عربي كساب علت 10 سله سنبت تشعت ورحت شعت غلتشن 10 شد 10 شدشن كاير سله زخونه كمتي زلمدكمنا ناي متبع لماتكم كيتفلينا نصنها زنا اوشت ايرترا اب غوبينغان كمت قدمكم كم تمام قاتم قوان كتنس أبارقون كل المحبرات كل النهجران كتساتفون زل الناس تثبت زل على أيو توساخي لم زبنون كم تلمود نايم التحجاز أبصرح كتحبورنا بتحتنا نحتت كتاب شعوذ أتبعون خلنا بدهان مسو كم محبر قصب كوبينجني أتبل حجي تاني داس متكال جلنديا عربي خونه زخيل عقم زلو جزي زلو أب كونم تتوكبل نحنا كمان خلنا تعويدنا نقرب لكم
0: حراي كتالت حبريتا حانتلاتنا نمبلسو سان حمشا عمد صنبل هادا مسكرم بشتوتغارتون كاكادي بهاقراوش ماقل لشتوتغارتون كبابيون نعلات عسران شدشن وحرشاعت عسران شدشن كاب ساعت كلتك ساعت عسران كلتن أدراشا أب كتالت حبرين عبيتي مأتو عسرا مأتو واقا مس مقبين تنوهارو عسر تقويرو مس قجل باهلي سمير سعيد روبيل سناي برهاني كاين مهانو نفلت وبلو هاغراوش ماغلش توتغارتن كبابيون
2: حنت حجي زمصتنا حبرتا اسادما نايدينا فتحات زكبر لو معلتي اب ساعات 10 تحدا زنبره ناب ساعات 1 5 تغيره يتحبر زلا ساعات 10 تحدا زنبره فتحات ناب 10 تحدا 5 تغيره
0: اوكي

0: ያደላ ንጥርት ያደላ ምናልባት ኩሉቲ ናይ መራኸብ ብዙሓንዲ ዋላ ናይ ስሉጥነት ናይ ሜድን ዘይክእል ሰብን ቴሌፎን ድደሊ ፐርሰን ንክዛረብ ድደሉ እውን ክብል ክእል እዩ ኣብዚ ሕጂ ከመይ ኻ ፈቓደኛ ዲኻ ክራኸቦም ዝደልዮም ሳኻ ወይ መን ዩ ቃል ክህብ ዝኽእል
1: ኣብዚኦን ኣለና ክልተ መስመር እዩ ዘለና ሓደ ብትግርኛ ዝዛረብ ሰብ ጥራሕ ብጀርመን ትግርኛ ይክእልኒ ብጀርመን ጥራሕ ዘብል እንተኢሉ ከኒ ናብ ክልቲኦ ክድውሉ ክእል ብቲ ናይ ትግርኛ ትብል ናብቲ ጀርመን ድብል እቲ ጀርመን ድብል ጀርመናዊ ብፀና ናይ ያናን ዴርክ ፎግል ዛንግ እዚ ናይ ጠብዓ ምሁር ሰብ ንሱ ኣብኡ ብጀርመን ጥራሕ እዩ ክምልሰልኩም ዝኽእል ኣብታ ትግርኛ ትብል ቁፅሪ ዘላፍቲ ዌብሳይት ተኣቲኻ ከኒ እሳ ኣጋጣሚ ታቁፅሪ ናተያ ዝኾነ ሰብ ክድውሉ ክእል እዩ ብትግርኛ ክትትን የ መቸም ተዓመይ ዘፍቅዶ ክገልፀልኩም ብጀርመን እውን ከምኡ ሕጅስ ናባይ እውን ናብ ብክልቲ ዕድውሉ ትኽእሉ ኢኹም ብጀርመን ጥራሕና ክነብል ተኢልኩም ከዓ ዝበለፀ ናብ ዴርክ ፎግል ዛንግ ድሕር ደውልኩም ብቐጥታ ንስ እውን ፈትናቱ ክሳያት ገይሩ ብዛዕባ ደንቢ ኣፍሪካ ዋላ ብዛዕባ ብርክት ዓዳድጋ ድዩ ዋላ ዝኾነ ሓበሬታ ክንምልሶ ዘይንኽእል ሕቶ የለን ፅፉፍ ወራቅቲ እዩ ዘለና እቲ ሰብተ ትብገስ ነይሩ ካብ ሰበገስናይስ ዳርጋ ክልተ ዓመት ገይሩ ኣሎ ቀደም ኣዳራሽ ክንወነ ንግባአና ገንዘብ ሲእና ይኮናን ተበግሶ ሰይተበገስናይ ናምበረይ ሓሙሽተ ሚት ብዙሕ ኣይኮነትን ዋላ ብሓንሳብ ክከፍላ ዘይክእል ሰብ ከማነይሲ ናይ ወርሓዊ ክፍሊት ራትን ሳሎን በብሓምሳ ክከፍላ ከምዝኽእል ኣብዝእውን ኣጋጣሚ ሕብር ክእል ኣብዚ ነፍሲ ወከፍ ክሳተፍ ክእል ዋላ ስራሕ የብለይን ዝብል ሰብ በፍርሕ የብሉን ሕጊ ናይ ጀርመን ኣብ ናይ ማሕበራዊ ሽግር ምፍታሕ ስለ ዝብል እቲ ዕላማ ናይቲ ደንቢ ኣፍሪካ ኣፍሪካ ሃውስ ዋላ ካብ ጆብ ሴንተር ዝወሰድ ሰብ ሓንቲ ብርኪ ክዕድግ መስል ኣሎ
0: ዋ ሕጂ ካብ ዝገርመካ ነገር ቅዱስ ቅንኢ ፅቡቅ ምቕናእ ፅቡቅ እዩ ናይ ሓቂ ቀኒኦም ሲ ረኣይ ሒዞም ስለ ዝኸዱ ሽወደን ቀዲሞ ምናኸማን ከምዚ ሰማዕኾስ ከመይ ኣሎ ኩነታቶም ካብዚ ብጣዕሚ እዮም ጎዮም ከማን እንታይ ትዕለና ብዛዕባኦም እዚ ቅዱስ ቅንኢ ንዓና እውን ከቕንኣና ስለ ዝኽእል
1: ፅቡ ኣለሃ ኩላ ግዜ ፅቡ እዩ ቅዱስ ቅንኢ ምህላው ፅቡቅ እንዲ ኣሕዋትናዮም ደስ ዝብለና ክዕወት እውን ንድግፎም ከማን ብዓቕምን ኣጋጣሚ ብሃብ ጀርመን ንሕና እቲ ሓሳብ ንሕና ኢና ነዚ ናሕና ሓሳብ ምስራኣዩ ኣብዚ ፍራንክፎርት መፂኦም ብዙሕ ምሳና ዝርብ ገይሮም ዝሓር ዋላ ውን ብናይ ዙም ሚቲንግ ገለ ገይሮም ብዙሕ መብርሃ ምሳብናዮም ብከመይ ኣባጋግሳ እቲ ናሕና ዝተበገስናይ ወራዕቲ ሪኦም እዋ እዚስ ክንገብሮ ዘለና ኢሎም መቸም ከይዶም እንታይ ዋኖም ከዓ ተበጊሶም ካብ ናሕና ፍልይ ዝበለናቶ ዘብሎም ግን ናሕና ወፍሪ እዩ ገንዘብካ ተወፍሮ ረብሓ ዘለዎ ምለሰካ ትረብሓሉ ሶም ግን ብወፈያ ዓይነት እዮም ከማ ተበጊሶም እቲ ዘለዎም ሽግራት ክፈትሕዎ ተኮይኖም ከምዚ ክንድገስ ኣለና ኢሎም ኣብ ሓፂር ግዜ ዳርጋ ናብ ሓደ ሚሊዮን ዩሮ ዝበፅሕ ገንዘብ ኣኪቦም ኣለው እዚ ሃ እንታይ ዘርእካ ሽግርና ባዕልና ክንፈትሐ ኣለና ካብ ሰብሰብ ክፈትሐልና ክንፅበ የብልና ዝብል ኣረኣያ ስለ ዘለዎም ብከምኡ ብስምዒትን ብክሳይን ጎዮም ኣቢሎም እዚ ናሕና ከማን ድሕር ኣቢልና ውን ሽግርና ባዕልና ጥራሕ ስለ ንፈትሖ ኣብዚ ነፍሲ ወከፍ ከውፍር ኣሎ እዚ ኣነ ዓብየ እውን ድብል ኣነ ኣይቅበሎን እየ ምክንያቱ ወለዲ ሓላፍነት ናይ ደቅና ስለ ዘለና ደቅና ፅባሕ ንግሆ ሓደ ፅላል ሓደ ገዛ ክረኽቡ እተኮይኖም ዋላ ድሓን ባዕልኹም ተዘየብልኩም ብሽም ደቅኹም ክትዕድጉ ክትክእሉ ኣለኩም ምክንያቱ እዚ ወፍሪ ምስ ረብሑኹ ዘለ ወይ ገንዘቦም ከማን ሰርሒ ዝተሓመቐት ሓሙሽተ ሚታ ሓንቲ ብርኪ ሕጠፍን እየ ዝያደ ከዓኒ ኣገልግሎት ማሕበራዊ ኣገልግሎት ንረክብ ገንዘብኩም ሰሪሓው ናብ ዓመት ወለት ትረክብ እዚ ብግምተ እቲናስ ኩላትና ክንደፍዓሉ ኩላትና ክንሰርሓሉ ንዓይ ክዝተገብረ ኣሎ ዘይኮነስ ኩላትና ሓላፍነት ተሸኪምና ውን ኣብዚ ክንሳተፍ ፅዋዕ
0: ኣማን ናይ መጨረሻ ሕቶ እዩ ምናልባት ናይ ቀረባ ኣኼባ ወይ ገለ መዓስ ኣላትኩም ኣበይ ከተማ ገለ ምናልባት ንኩሉ ክትገብሩ ፅቡቅ እንዲ ነይሩ ዝሓለፈ ኩነታት ናይ ኣፋምቦ ነይሩ ገለገለ ነይሩ ሕጂ ግን ቁርብ ተዛማዲ ደሓና ኣለና እሞ ናይ ቀረባ ኣኼባት ትገብሩላ ወይ ዓባይ ክሳይ ትገብሩላ ሰሚናር ትገብሩላስ ኣበይ ኣላ ኣበይ ከተማ ኣላ ምናልባት ከም ሓበሬታ
1: ኣብ ዓመት ሓንሳብ ናይ ግድን ጀነራል ፈዛምሎም ናይ ዓመት ጉባኤ ክግበር ስለ ዘሎ هذا أنا تزي إنه ورح أثرت هذا هنجبر لأن أنا جد بيت حق سلاز طلبه عدت لك عتفلتنا له تو تو صاحقنا إحنا عملوه جرمن عملوه جرمن دخان المحبر السب إيرترا دحر عادي منا نحنا بعبادي عفلتو ندلينا نعود حري لنا دخيمنا حيبلنا رح أوبوتا حيبلنا سحبتا مودة تدل حرنا متينا نتسب زي عباد دم أفريقيا سمح زولة مجلس هنقوله خلاك زي دلواتينا عبزي بزقات هم حبروكم دلي كتعدمنا تغوليهم نسملو حبريتا ملو استات ولا تي عداراش كمان يدحر دليهم ستوة طيب بحالنا نحفلو صوم ترحيسكم تداليهم تصوعنا مبري كوفلنا مساحاتكم او هنزيتي هنحبروكم دلواتينا
0: يغنيلنا زملكتهم أكلات عب رزين ملختيو زملكتهم أكلات كاسهم نهلو حبيرنا هنسرحلو نحنا بقنا وقن دلواتينا يغنيلنا أمان هاوي نزم سانا لمرف درفتك
1: أنا عني اللي بسينيت جزي عنينا بسينيت كأنا هنبر ندل سلادو هنس سينيت جزي من ديلكم
2: ناب ساعات عصر سلستة خمسة تغير اعتا قلتي في حبري تماسياتني حجي نعاء يقرمال لهو قال ازناي غوبينغن وراينا سلزخونة عباس قطع بليز دارب الله بزحي سلزي بلوم واحد سلزي لوم كل شعد ما كاب شتوتكارت ببزحي كاب شتوتكارتن كبابين ببزحي سلزي نقدم بجاكا من قط رايكا يكون عبتسرح كمان كتحق زناي لوم سلتلابهو أب أدمى بفلاي عربي أبتا داس متكال جميرنا خنا التحباب روم دقينا بشم ناي رادينا تأوعيت نقرر مالتي بسترفة ناي لومي سومناوي مدمنا أبزي ودينا لنا نزي لومي ناي سومناوي مدمنا عاجبكم كتكون تصفاي قبر نزي مدم حيث نركم زغربنا أنا إساس تصفاي
0: أنا ميكيل والداي بروف سنبت عاوت نحفاش

ባንዲራ አድምጽበ ተዘርም ባበጃፊ አንተ ባንዲራ አድግባ ገለበል ባበጃፊ ማን ይወና ሱባ እርክ ቡፋኑ ዘአተወቃል ዘይተልም